ሰማያት ላይ ያለ ተለይቶ መስካን ክብር ስምህ መንግስትህን የምን ፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህም እንዴት ደረግ ይሆን በሰማይም ወተን ተነስተን ከዳይን እንድንኖር እስካናህ ምግብ ሆኖን ዛሬም በንድር አስጋ ሕይወት ሳለን ምግባችንን እየለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም አክፉ ሁሉ ማት አትጣለን አድነን እንጂ ከሞት ይችን መንግስት የማያገኛት እልፈት ጌትነትም